0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የመስከረም 2 ቀን 2019 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። ዛሬ በሁለት ርዕሰ ጉዳዮች ላይ የተጠናቀሩ ዘገባዎች ቀርባሉ። ሳምንታዊዎቹ የአድማጮች ማህደርና ትኩረት በአፍሪካ መሰናዶችም ዝግጁ ናቸው። ዮሐንስ ገብረእግዚአብሔር የዓለም ዜና ያቀርባል። እኔ የሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ይቻላል። የዶቼ ቬለን ዘገባዎች በዋትሳፕ በቴሌግራም እና በዩቲዩብም ታገኙዋቸዋላችሁ። ቀዳሚው የዓለም ዜና ነው። ዮሐንስ ገብረእግዚአብሔር።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹ፣ ኢትዮጵያ የምስራቅ አፍሪካ ቀጠናን እያተራመሰች ነው ስትል ኤርትራ ከሰሰች። ኤርትራ የማስተዋቂያ ሚኒስቴር ያወጣውን መግለጫ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ኢትዮጵያ ገዢ የብልጽግና ፓርቲ የአፍሪካ ቀንድን አለመረጋጋት ውስጥ ለመዝፈቅ በንቃት እየሰራ ነው ሲል ከሷል። ለብሪክስ ጉባኤ ህንድ ኒውዴልሂ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ከስብሰባው ጎን ለጎን የኢራን ፕሬዝዳንትን ጨምሮ ከተለያዩ ሀገራት መሪዎች መወያየታቸውን ገለጹ። ከኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ጋር በቀይ ባህር አካባቢ ባሉ ወቅታዊ ሁኔታዎችና አጠቃላይ የቀጠናው ደህንነት ላይ ያተኮረ ውይይት ማካሄዳቸውን ገልጸዋል። በኢራን ይደገፋሉ የሚባሉ የየመን ሁቲ አማጽያን በዛሬው ዕለት ማዩን የተባለች ደሴት መቆጣጠራቸው ተሰማ። ደፈጣት ዋጊዎቹ በትላንትናው ዕለትም በአካባቢው መሳ ለመሳ የምትገኘው ፕሪም የተባለች ደሴት መቆጣጠራቸው ይታወቃል። ኢራቅ ከኢራን ጋር የሚያዋስኗት 3 ድንበሮች ዛሬ መዝጋቷን አስታወቀች። ኢራን ይህን እርምጃ የወሰደችው ከኢራን ድንበር ተወንጭፏል የተባሉ ድሮኖች የሳውዲ አረቢያ የነዳጅ ማስተላለፊያ ቱቦዎችን ኢላማ ማድረጋቸውን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጥቃቱ በኢራን ላይ ጣታቸውን ቀስሯል። ሩሲያና ዩክሬን አንደኛው በሌላኛው ላይ የሚፈጽሙት ጥቃት እንደቀጠለ ነው። ሩሲያ በዩክሬን ዛፓሪዣ ግዛት ለሊቱ ለዛሬ አጥቢያ ፈጸመችው በተባለ የድሮን ጥቃት 5 ሰላማዊ ሰዎች ሞተው ቁጥራቸው በውል ያልታወቀ በርካቶች መቁሰላቸው ታውቋል። ድብደባው የተካሄደው በመኖሪያ ቤቶች አካባቢ መሆኑን የግዛቲቱ አስተዳዳሪን ጠቅሶ የጀርመን ዜና አገልግሎት ዘግቧል። ዜና በዘርዘር። ለብሪክስ ጉባኤ ህንድ ኒውዴልሂ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ከስብሰባው ጎን ለጎን የኢራን ፕሬዝዳንትን ጨምሮ ከተለያዩ ሀገራት መሪዎች መወያየታቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ በማኅበራዊ ትስስር ገጻቸው ባጋሩት መግለጫ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በመከላከያ ትብብርን ማሳደግ፣ የቴክኖሎጂ ሽግግር፣ የአቅም ግንባታና የማዕድን ልማት ዘርፎች ላይ ያተኮረ ውይይት ማካሄዳቸውን ገልጸዋል። ከኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ጋር ደግሞ በቀይ ባህር አካባቢ ባሉ ወቅታዊ ሁኔታዎችና አጠቃላይ የቀጠናው ደህንነት ላይ ያተኮረ ውይይት ማካሄዳቸውን ገልጸዋል። የቀጠናውን መረጋጋት እውን ማድረግ በሚቻልባቸው ጉዳዮች መምከራቸውን በማከል ከማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ጋር ደግሞ በቱሪዝም የመዋዕለ ንዋይ ፍሰትና የታዳሽ ኃይል ልማት ላይ መወያየታቸው ለማወቅ ተችሏል። ዛሬ ተጀምሮ እስከ ነገ በሚካሄደው የብሪክስ አባል ሀገራት ጉባኤ የሩሲያው ፕሬዚዳንት ቭላድሚር ፑቲንና የቻይናው ፕሬዚዳንት ሺጂፒንግ ጨምሮ የየሀገራቱ መሪዎችና በርካታ ቁጥር ያላቸው ባለወረታዎች እየተሳተፉ እንደሆነ ታውቋል። 11ዱ የብሪክስ አባል ሀገራት ዛሬ ባወጡት የጋራ መግለጫ በመካከለኛ ምስራቅ ያለው ምስቅልቅል በጥልቀት እንዳሳሰባቸው በመግለጽ የግጭቱ ተሳታፊዎች ግጭቱን ከማባባስ ከፍተኛ ጥረት እንዲያደርጉ ጥሪ አድርጓል። ከመሪዎቹ ስብሰባ በፊት የሀገራቱ የውጭ ጉዳይ ሚኒስትሮች የጋራ መግለጫ ለማውጣት ሳይስማሙ መቅረታቸውን ታውቋል። አሁን በተካሄደው ከፍተኛ የዲፕሎማሲ ጥረት ግን መሪዎቹ የጋራ መግለጫውን ሊያወጡ እንደቻሉ አሶሺየትድ ፕሬስ ዘግቧል። ኢትዮጵያ የዓለም አቀፍ ሲቪል አቪዬሽን ድርጅት ምክር ቤት ለመቀላቀል በእጩነት መቅረቧን የብሪክስ መሪዎች ደገፉ። የብሪክስ አባል ሀገራት መሪዎች ኢትዮጵያ የዓለም አቀፉ የሲቪል አቪዬሽን ድርጅት ምክር ቤት በአባልነት ለመቀበል በእጩነት መቅረቧን ደግፈዋል። የመሪዎቹ ድጋፍ በብሪክስ ጉባኤ የመጀመሪያ ቀን ስብሰባው በሙሉ ድምፅ በጸደቀው የደልሂ ውሳኔ ውስጥ የተካተተ ነው። መቀመጫውን በካናዳ ሞንትሪያ ያደረገው ምክር ቤት የአባላቱ ቁጥር ከ36 ወደ 40 ከፍ እንዲል ከ10 ዓመታት በፊት እንደ ጎርጎርሲያን አቆጣጠር በ2016 ያስተላለፈው ውሳኔ ዘንድሮ ተግባራዊ ይደረጋል። የምክር ቤቱ 4 አዳዲስ አባላት የሚመረጡት ልዩ ስብሰባ በሞንትሪያ የሚካሄደው ህዳር 11 ቀን እና 12 ቀን 2019 መሆኑ ይታወቃል። ኢትዮጵያ የምስራቅ አፍሪካ ቀጠናን ያተራመሰች ነው ስትል ኤርትራ ከሰሰች። የኤርትራ የማስተዋቂያ ሚኒስቴር ያወጣውን መግለጫ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የኢትዮጵያው ገዢ የብልጽግና ፓርቲ የአፍሪካ ቀንድን አለመረጋጋት ውስጥ ለመስፈቅ በንቃት እየሰራ ነው ሲል ከሷል። ኢትዮጵያ በማያቋርጥ ሁኔታ በኤርትራ ላይ የጦርነት ነጋሪት እየጎሰመች ነው ያለው መግለጫው፣ ኤርትራ ግን በስትራቴጂያዊ ትዕግስቷን ጸንታለች ብሏል። በተጨማሪም ኢትዮጵያ ዓለም አቀፍ ስምምነቶችን በመጣስ በኤርትራ ላይ ግልጽ የሆነ የስርዓት ለውጥ አጀንዳ የያዙ ቅጥረኛ ቡድኖችን በማስተናገድ በማሰልጠንና የገንዘብ ድጋፍ በማድረግ ተጠምዳለች ሲል አክሏል መግለጫው። የፈረንሳይ ዜና አገልግሎት ለኤርትራው ክስ ከኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት እንዳልተሳካለት ዘግቧል። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ የተጠቁ ሰዎች ቁጥር ከ7000 በላይ መዝለሉን የሀገሪቱ የጤና ሚኒስቴር አስታወቀም። ሚኒስትር መስሪያ ቤቱ ዛሬ ባሰራጨው መግለጫ በቫይረሱ የሞቱ ሰዎች ቁጥርም ወደ 3400 ገደማ ደርሷል። የጤና ባለሙያዎች በበኩላቸው ባለው ደካማ የጤና ስርዓት ምክንያት በቫይረሱ ተይዘው ግን ደግሞ ያልተቆጠሩ ሰዎች ሊኖሩ ይችላሉ። ቫይረሱ ክፉኛ በጎዳት በሰሜን ምስራቅ የሀገሪቱ ክፍል የምትገኘው ኢቱሪ የቫይረሱ ስርጭት እየቀነሰ መምጣቱን የጀርመን ዜና አገልግሎት ዘግቧል። አድማጮች በማዳመጥ ላይ ያላችሁት ከቦን ከተማ የሚተላለፈውን ዶች ቬለ ነው። በኢራን ይደገፋሉ የሚባሉ የየመን ሁቲ አማጽያን በዛሬው ዕለት ማዩን የተባለችውን ደሴት መቆጣጠራቸውን ተሰማም። ለፈጣት ዋጊዎቹ በትላንትናው ዕለትም በአካባቢው መሳ ለመሳ የምትገኘውን ፔሪም የተባለች ደሴት መቆጣጠራቸውን ይታወቃል። ባለፉት ሳምንት በሳውዲ አረቢያ በሚደገፈው የየመን መንግሥት ወታደሮችና በኢራን ይደገፋሉ የሚባሉ የሁቲ ለፈጣት ዋጊዎች መካከል ያገረሸው ውጊያ ከሁለቱም ወገን ከ140 በላይ ወታደሮችና ቁጥራቸው በውል ያልታወቀ ሰላማዊ ሰዎች መገደላቸው መረጃዎች ያመለክታሉ። የየመን ሁቲ አማጽያን አሁን የተቆጣጠሯቸው ደሴቶች የዓለማችን 12 በመቶ ሸቀጦች የሚተላለፍበትን የቀይ ባህር ባብ አልመንደብን ለመቆጣጠር ቁልፍ ወታደራዊ ጠቀሜታዎች እንዳላቸው ይነገራል። ከሆርሙዝ የባህር ሰርጥ መዘጋት ጋር ተያይዞ የነዳጅ ምርቷን ወደ ዓለም ገበያ በቀይ ባህር በኩል የምታስተላልፈው ሳውዲ አረቢያ የደፈጣት ዋጊዎቹ ግስጋሴ አጣብቂኝ ውስጥ እንዳስገባት የፖለቲካ ተንታኞች ይገልጻሉ። የየመን ሁቲው ደፈጣ ተዋጊዎች ቃል አቀባይ ያህያ ሳሪ ትላንት በሰጡት መግለጫ በአካባቢው የባህር ላይ ጉዞ ከሳውዲ አረቢያ በስተቀር ለሁሉም ኩባንያዎች ደህንነቱ የተጠበቀ ነው ሲሉ ተደምጧል። ኢራቅ ከኢራን ጋር የሚያዋስኗትን 3 ድንበሮች ዛሬ መዝጋቷን አስታወቀች። ኢራን ይህን እርምጃ የወሰደችው ከኢራን ድንበር ተወንጭፏል የተባሉ ድሮኖች የሳውዲ አረቢያ የነዳጅ ማስተላለፊያ ትቦችን ኢላማ ማድረጋቸውን ተከትሎ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጥቃቱ በኢራን ላይ ጣታቸውን ቀስረዋል። በሳውዲ አረቢያ የነዳጅ ማስተላለፊያ ትቦች ላይ ለደረሰው ጥቃት እስካሁን ኃላፊነት የወሰደ አካል የለም። ኢራንና ኢራቅ በሚዋሰኑበት ድንበር የሚንቀሳቀሱና በኢራን ይደገፋሉ የሚባሉ ደፈጣ ተዋጊዎች ጥቃቱን እንዳልፈጸሙ ገልጿል። ለጉብኝት ኤርላንድ ደብሊን ከተማ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሳውዲ የነዳጅ ማስተላለፊያ ትቦ ጥቃት ጀርባ ኢራን አለችበት ወይ ተብሎ በጋዜጠኞች ለቀረበላቸው ጥያቄ ምናልባት ኢራን ከጥቃቱ ጀርባ አለችበት ሲሉ ተናግረዋል። የአሁኑ ጥቃት ዓለም አቀፍ የነዳጅ ዋጋን ይበልጥ እንዳያንረው ተሰግቷል ሲል የዘገበው አዣንስ ፍራንስ ፕረስ ነው። በሌላ ዜና ኢራቅ ከኢራን ጋር በሚያዋስናት ድንበር የድሮን ማስወንጨፊያዎች ማግኘቷን አስታውቃለች። ሩሲያና ዩክሬን አንዱ በሌላኛው ላይ የሚፈጽሙት ጥቃት እንደቀጠለ ነው። ሩሲያ በዩክሬን ዛፓሬዚያ ግዛት ለሊቱን ለዛሬ አጥቢያ ፈጸመችው በተባለ የድሮን ጥቃት 5 ሰላማዊ ሰዎች ሞተው ቁጥራቸው በውል ያልታወቀ በርካቶች መቁሰላቸው ታውቋል። ድብደባው የተካሄደው በመኖሪያ ቤቶች አካባቢ መሆኑን የግዛቱ አስተዳዳሪን ጠቅሶ የጀርመን ዜና አገልግሎት ዲፒኤ ዘግቧል። በኦዲሳ ግዛት በተፈጸመ ተመሳሳይ ጥቃት ደግሞ 17 ሰዎች ቆስሏል ነው የተባለው። የቆሰለው ከቆሰሉት ውስጥ አንድ የአምስት ወር ጨቅላ ህፃን ይገኝበታል። የሩሲያ የመከላከያ ሚኒስቴር ጥቃቱ መፈጸሙን አምኖ ኢላማ የተደረጉት ግን በዛፓሬጃ ለወታደራዊ አገልግሎት የሚውል የብረት ማምረቻ ፋብሪካም፣ በኦዴሳ ደግሞ ለወታደራዊ የጦር መሳሪያ መጫኛ የሚውል የትራንስፖርት ማዕከልና መጋዘኖችን ነው ብሏል። በሌላ ዜና የዩክሬን ጦር በሳምራ ዞን የሚገኘውን ለሚሳኤል ግብአት የሚሆን ቁሳቁሶችን ያመርታል ያለውን ግዙፍ ፋብሪካ ማውደሙን ገልጿል ሲል ሮይተርስ የዜና ወኪል ዘግቧል። ይህ ዶይቸ ቬለ ነው። አርማጆች ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። ኢትዮጵያ የምስራቅ አፍሪካ ቀጠናን እያተራመሰች ነው ስትል ኤርትራ ከሰሰች። የኤርትራ የማስታወቂያ ሚኒስቴር ያወጣውን መግለጫ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የኢትዮጵያው ገዢ የብልጽግና ፓርቲ የአፍሪካ ቀንድን አለመረጋጋት ውስጥ ለመዝፈቅ በንቃት እየሰራ ነው ሲል ከሷል።

0: ግን የተባለችውን ደሴት መቆጣጠራቸው ተሰማ። ደፈጣ ተዋጊዎቹ በትላንትናው ዕለትም በአካባቢው መሳለመሳ የምትገኘው ፔሪም የተባለች ደሴት መቆጣጠራቸው ይታወቃል። ኢራቅ ከኢራን ጋር የሚያዋስኗት 3 ድንበሮች ዛሬ መዝጋቷን አስታወቀች። ኢራን ይህን እርምጃ የወሰደችው ከኢራን ድንበር ተወንጭፏል የተባሉ ድሮኖች የሳውዲ አረቢያ የነዳጅ ማስተላለፊያ ትቦችን ኢላማ ማድረጋቸውን ተከትሎ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለጥቃቱ በኢራን ላይ ጣታቸውን ቀስሯል። ሩሲያና ዩክሬን አንዱ በሌላኛው ላይ የሚፈጽሙት ጥቃት እንደቀጠለ ነው። ሩሲያ በዩክሬን ዛፓሬዚያ ግዛት ሌሊቱን ለዛሬ አጥቢያ ፈጸመችው በተባለ የድሮን ጥቃት 5 ሰላማዊ ሰዎች ሞተው ቁጥራቸው በውል ያልታወቀ በርካቶች መቁሰላቸው ታውቋል። ድብደባው የተካሄደው በመኖሪያ ቤቶች አካባቢ መሆኑን የግዛቱ አስተዳዳሪን ጠቅሶ የጀርመን ዜና አገልግሎት ዘግቧል። አድማጮች፣ ለዕለቱ ያልነው ዜና በዚሁ አበቃ።
1: ለዓለም ዜናው ዮሐንስን አመሰግናለሁ። በእስር ላይ የሚገኙ 5 ጋዜጠኞችን የኢትዮጵያ ባለስልጣናት እንዲፈቱ የጋዜጠኞች መብት ተሟጋች ኮሚቴ በድጋሚ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት ከ600 በላይ እስረኞች መፍታቱን ቢያስታውቅም ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራ፣ ጌትነት አስማማው፣ ዳዊት በጋሻውና አባይ ዘውዱ አሁንም በእስር ቤት ናቸው። ሰለሞን ሙጬ።
2: በጋዜጠኞች መብት ጥበቃ ላይ የሚሰራው ሲፒጄ ከ3 ዓመት በላይ በእስር ላይ ሆነው የክስ ሂደታቸውን የሚከታተሉት ጋዜጠኞች ዳዊት በጋሻው፣ ገነት አስማማው፣ ጎበዜ ሲሳይ፣ አባይ ዘውዱና መስከረም አበራ ከእስር እንዲለቀቁ የተመሰረተባቸውን የሽብር ክስ ተቀብለው ይቅርታ እንዲጠይቁ ቀረበላቸው ያለውን የይቅርታ ደብዳቤ ለመፈረም ፈቃደኛ እንዳልሆኑ ከጠበቃቸው መስማቱን ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ተቋሙ ትናንት ባወጣው መግለጫ ላይ ባለስልጣናት እነዚህን ጋዜጠኞች ለዓመታት በእስር ላይ ካስቀመጧቸውና የፍርድ ሂደታቸውን ካዘገዩ በኋላ በፍርድ ቤት አልፈጸምንም ያሉትን ወንጀል እንዲናዘዙ ለማስገደድ እየሞከሩ ነው ማለታቸው ተጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ህገ መንግስታዊ ስርዓቱን በኃይል ለመናድ በሽብርና ሌሎች ከባባድ ወንጀሎች ተከሰው ፍርድ ቤት ውሳኔ የሰጠባቸውና በተለያዩ ወንጀሎች ተከሰው በፍርድ ሂደት ላይ የሚገኙ ያላቸው ከ600 በላይ ሰዎች የተፈረደባቸው በይቅርታ በክስ ሂደት ላይ ያሉት ደግሞ በቅድመ ሁኔታ ክሳቸው ተቋርጦ ከእስር እንዲለቀቁ መደረጉን ከትናንት በስቲያ አስታውቋል። ለተከሳሽ ጋዜጠኞች ጥብቅና የቆሙት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ጋዜጠኞቹ ከዚህ ውስጥ ያልተካተቱበት ምክንያት ካለ ቢነግሩን ብለን ጠይቀናቸዋል።
3: ያልተፈቱ 28 አሉ በማለት ነው ኮሚሽን የገለጸው። ሆኖም ግን ከተከሰሱት ውስጥ 30 የሚሆኑ 5ቱ ጋዜጠኞች፣ ሌሎች ፖለቲከኞች፣ ሌሎችም አሉ፣ ምሁራን አሉ። በአጠቃላይ 30 ተከሳሾች አሁን ከእስር አልተፈቱም። በቃሊቲና በአባ ሳሙኤል እስር ቤት ነው የሚገኙት። ያልተፈቱበት ምክንያት ያው ኮሚሽኑ እንደገለጸው ነው። ኮሚሽኑ ያው የገለጸው እንዳለ ሆኖ ግን ተከሳሾቹ ግን ያው የቀረበልንን ቅድመ ሁኔታ የያዘ ሰነድ አንፈርምም በማለት በዛ ምክንያት ነው 30ዎቹ ተከሳሾች ያልወጡት።
2: ኢሰመኮ ያወጣው መግለጫ ከእስር የተለቀቁት ሰዎች ጉዳያቸው በልዩ ሁኔታ እንዲታይላቸው በኮሚሽኑ በኩል ለመንግስት ያቀረቡትን ጥያቄ መነሻ በማድረግ የተፈጸመ ነው ይላል። ሲፒጄ ግን ጋዜጠኞቹ በተከሰሱበት ወንጀል ለተፈጠሩ ቀውሶች፣ ለጠፋ የሰው ህይወትና ለወደመ ንብረት ኃላፊነት እንዲወስዱ፣ ደብዳቤዎችን እንዲጽፉ፣ በተመሳሳይ ተግባራት ላይ እንደማይሳተፉም ቃል እንዲገቡ እንደተጠየቁ ከጠበቃው መስማቱን ጠቅሷል። እዚህ ላይ ያለው ልዩነት ምንድን ነው የሚለውን ጠበቃውን ጠይቀናቸዋል።
3: ኮሚቴ መዋቀሩን አውቃለሁ። በፍቺው ጉዳይ ላይ በተመለከተ እየዞሩ ከየማረሚያ ቤቱ የእስረኞችን ስም እንዲሁም ደግሞ የተከሰሱበትን የፋይል ቁጥር የፍርድ ቤት የፋይል ቁጥር እየለቀሙ ያን እንደነበር አውቃለሁ። ዲቴል ውስጡ ግን አላውቅም እኔ። ምክንያቱም ያው እነሱ ራሳቸው ነበር ሲሰሩ የነበሩት። ያ ማለት ምንድን ነው? ልክ እነዛ ተከሳሾቹ እንዳሉኝ ተጽፎ የተሰጣቸው ሰነድ አለ ማለት ነው። በዛ ላይ እንደ ቅድመ ሁኔታ ተቀምጦ ፈርሙ የሚል ነው። ከተከሳሾችም የሰማሁት ይህን ነው። ከሰላሳዎቹም የሰማሁት እንዲሁም ቀደም ብዬም ከሌሎቹ ከአባ ሳሙኤልና ቄሊንጦ ካሉትም ቤተሰብ የሰማሁት ልከውልኝ የሰማሁት ፈርሙ ተብለን ወረቀት ተሰጥቶናል ነው። ስለዚህ ቅድመ ሁኔታ ነው።
2: የፖለቲካና የርዕዮተ ዓላማን ለማራመድ በማሰብ የሽብር ድርጊት ፈጽመዋል በሚል በነ አቶ ዮሐንስ ቧያለውና በነ ዶክተር ወንደሰን አሰፋ የክስ መዝገብ ውስጥ ከነበሩና ከእስር ከተለቀቁት ውስጥ አቶ ክርስቲያን ታደለ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር ይገኙበታል። ይህንን ወንጀል አልፈጸምንም በሚል ቀረበላቸው የተባለውንም ደብዳቤ አንፈርምም በሚል ከእስር ካልተፈቱት መካከል ደግሞ ጋዜጠኞች እንዲሁም አቶ ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋና ዶክተር ሲሳይ አውግቸው ይገኙበታል ተብሏል። ኢሰመኮ በግልጽ እነማን እንደሆኑ

0: ቢጠቅስም በእስር ላይ የነበሩ ወገኖች እንዲለቀቁ በመንግስትና በኮሚሽኑ ተደረገ ያለውን ጥረትና ውጤት ላልተገባ የፖለቲካ አጀንዳ ለሰላምና ጸጥታ መደፍረስ ለመዋል የሚፈልጉ ያላቸው ኃይሎች እንዲታቀቡ ሲላሳስቧል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፈውን የመስከረም 2 ቀን የቀጣ ስርጭት ነው። ስርጭታችን ከሳተላይት በተጨማሪ በዋትስአፕ ሪፖርቶቻችን እንዳገኛላችሁ፣ ግን የቀጣ ስርጭቱ በዩቲዩብ፣ በቴሌግራም እና በፌስቡክ ይተላለፋል። ፌስቡክ ላይ ከሚያዳምጡ መካከል ጀባሩ ከሐራ፣ ትዚ አስፊት ተሳስቼ ሊሆን ይችላል፣ የአጸጻፉ ትንሽ ለየት ስላለ ኦብሲማን እንኳን አደረሳችሁ የሚል መልእክት አድርሰዋል። ደሴ ገብርኤል ተክሌ ሰላም ሰላም እንኳን አደረሳችሁ መላው የዶይቼ ቬለ ቤተሰቦች ብለዋል። ቢልሳ ግርማ ሰላም ለሰው ልጆች ሁሉ፣ ፈጣሪያችን ለመላው የኢትዮጵያ ሕዝብ ሰላሙን ያብዛልን የሚል አስተያየት ጽፈዋል። እነ ሸምስ መሐመድም አሉ። ሁላችሁም ስለምታዳምጡ ከልብ እናመሰግናለን። ለመሆኑ 2018 እንዴት አለፈ? 2019ንስ እንዴት ተጠብቁታላችሁ? አስተያየቶቻችሁን ጻፉልን። ሸዋንግዛ ወጋየሁ ግን የሐዋሳ ነዋሪዎችን በዚሁ ጉዳይ ላይ ጠይቋቸው ነበር።
2: 2018 ያው ከሞላ ጎደል ጆሮችን ከሚሰማው ከመናየው ብዙ ችግሮችን ያለፈበት ዘመን ነው። ያው እግዚአብሔር ዘመኑን አሳልፎ ለዚህ አድርሶናል። አሁን ባለው ሰዓት ዞሮ ዞሮ ያው ዘመንና ያሻገረ እግዚአብሔር የተመሰገነ ይሁን። እኔ እግዚአብሔርን ነው ማመሰግነው። ያው የኑሮ ውድነት በአጠቃላይ ያው በየጊዜው የራሱ የሆነ የኢኮኖሚ ችግሮች አሉ። በተለይ ከቤንዚንና ከናፍጣ ጋር በተያያዘ አገሪቷ በጣም ከጎዳት ነገሮች የኑሮ መወደድ ከፈጠሩ ነገሮች የቤንዚንና የናፍጣ መወደድ
3: ከባድ ነበረ። አልፈናል እግዚአብሔር ይመስገን። ኑሮ ውድነት አለ፣ ከባድ ነው ኑሮ ውድነት። ብዙ ነገሮች ውድ ናቸው። እንግዲህ ቤት ኪራይ ብትል ቀለብ ብትል ብዙ ነገር ውድነት አለው። የተመቸ ነገር ምንም የለም። ባይኖርም እግዚአብሔር እንግዲህ ያው ጠብቆናል፣ ኖረናል እና ያው እግዚአብሔር ይመስገን አለ።
4: በሰላም ዙሪያ እዚህ ከተማ ብዙም እንትን የለም፣ ሰላም ነው። ዞሮ ግን እንደ ሀገር ስንወስደው አብዛኛው ማለት ይቻላል ሰላም የለም። ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር እንደፈለክ መንቀሳቀስ የለም፣ መስራትም አይችልም። ከመኪና ከትራንስፖርት አፈሳ ጀምሮ እስከ ቤት መታፈን የደረስንበት ሂደት ያ ነገር የእግዚአብሔርን የሰጠ ልጅ በብር እስከ መግዛት የምደርስበት የናህል ሚሊዮን ካላመጣ ልጅ አታገኝም እስከሚባል ድረስ የደረስንበት ነው።
5: 2018 የታዘብኩት ነገር ያው ትንሽ ኮሊደሩ መልካም ቢሆንም በኮሊደር ምክንያት አንዳንድ ሱቆቻችን ፈርሰው ወደ ቤት የገበን ሰዎች አሉ። እንደዛም ደግሞ ኮሊደር ሱቆቹ ውብ ሆነው ደግሞ ዋጋ ጭማሪ ያለባቸው ነገሮች አሉ። ያንን መንግስት ትንሽ ታሳቢ ቢያደርግ ጥሩ ነው። ያንን ታዝብ ያለው
2: ያው ቀጣይ ያለው ግን ተስፋችን ጥሩ ዘመን ጥሩ ጊዜ ሆነና የሚል እምነት አለኝ። ያው ክርስቲያን ባለው ነገር ተስፋ አይቆርጥም። እግዚአብሔር ቀናቶችን ያሻገረልን ጥሩ ዘመንን ጥሩ ቀንን ያመጣልናል የሚል ተስፋ አለኝ።
5: 2019 መልካም እንደሚሆን ተስፋ አረጋለሁ። 2018 ያየናቸውን ነገሮች ላንደግም እንችላለን። ያው አንዳንዴ ጥሩ ነገርም አለ መጥፎ ነገርም አለ። የመልካሙን ጊዜ ደግሞ መልካሙን ዘርተ ነው የምታልፈው እና መልካም እንደሚሆንልን ደግሞ ተስፋ አረጋለሁ።
4: ተስፋ እግዚአብሔር ላይ ነው ተስፋ የምናረገው። እኔ ራሴን ካወቅኩበት ጀምሮ ከዘንድሮ ቀጣይ አመት ይሻላል የሚባል መፈክሮች ይኖራሉ፣ ግን እየባሰበት ነው የሚሄደው። እስካሁን ለውጥ አላየሁም። በየአመቱ ኑሮ እየጨመረ ያንዳንዱ እንትን ውስጥ ብትገባ ሁሉም ነገር የሚጨምር እንጂ የሚቀንስ የለም።
3: ብዙ ነገር ተስፋ አረጋለሁ። እንግዲህ ያው የሰው ልጅ ተስፋ ይኸው ያደርጋል ባይ ለነገ ተስፋ እናረጋለን። በሚቀጥለው ደግሞ አመቱ ጥሩ ይሆናል ብለን እያስበን ነው እየጸለን ነው።
6: እንኳን መጣሽ ባበቦች መሃል

0: አድማጮቻችን እየተከታተላችሁ የምትገኙት የዶቼ ቬለን የቀጥታ ስርጭት ነው። ፌስቡክ ላይ ታደሰ መንግስቱ እንኳን አደረሳችሁ 2019 ሰላም የጤና ያድርገልን ብለዋል። እንዳለ ገብረ ሚካኤል ሰላም ሰላም እንኳን አደረሳችሁ ብለዋል። ደሱ ነኝ የውባንተ ልጅ የሚል ስም የሚጠቀሙ ግለሰብ ደግሞ ዶቼ ቬለዎች ተአማኒነት ይጎላችኋል፣ ገለልተኛ አይደላችሁም የሚል ትችት ሰንዝረዋል። ደሱ ነኝ እንግዲህ ሞት ከሆነ ማለት ነው ቅሬታዎትን ወይም ደግሞ ተአማኒ አይደላችሁም ገለልተኛ አይደላችሁም ያስባሉትን ጉዳይ ዘርዘር አድርገው ቢገልጹልን መልካም ነው የሚል እምነት አለን። ምስተካከለውን እናስተካክላለን። ወደ ቀጣዩ መሰናዶን እንሻገረው። ሳምንታዊው የአድማጮች ማህደር ነው ያጠናቀረችው ልደት አበበ ነች እንዲቀርባል።
1: የአድማጮች ማህደር
2: ጤና ይስጥልኝ ሁላችሁንም። እንኳን ለአዲሱ አመት 2019 ዓ.ም በሰላም አደረሳችሁ። ይህ የአመቱ የመጀመሪያው ዝግጅታችን እንደመሆኑ በርካታ ከመልካም ምኞት ጋር የተያዙ አስተያየቶች በጽሑፍና በድምጽ ደርሰውናል። እናስተናግዳለን። ለሁሉም መልካም ቆይታ።
3: እንቆጣጣሽ እንኳን መጣሽ ባበ ወጭ መሃል

ፋሲል ከአዲስ አበባ ለመላው የDW ጋዜጠኞች የፕሮግራም አዘጋጆች የጣቢያው ሰራተኞች እንዲሁም የፕሮግራሙ አድማጭ ተሳታፊዎች በሙሉ እንኳን ለአዲስ አመት በሰላም አደረሳችሁ በማለት ጀምሯል። እናመሰግናለን ፋሲል እርሶንም እንኳን አደረሶት። ፋሲል ሲቀጥሉ ባለፈው ሰኞ ጠዋት ወደ ስራ ለመግባት ከንቅልፌ ነቅቼ እንዳረፍድብኝ በፍጥነት ሰሰነዳዳ በድንገት አይኔ አንድ ነገር ላይ ተስቦ ቀረ። ሉትሩ በስንት ጥሪ አለፈሲል ቦሃርጪ ካልጋቸው የሚነሱት የጠዋት እንቅልፋም ልጆች ከመንደሩ ጓደኞቻቸው ጋር ሰብሰብ ብለው ያልተጠናቀቁ የዘመን መለወጫ ስዕሎቻቸውን ያጠናቀቁ እግረ መንገዳቸውን ስለ ሽያጭ ስምሪት እቅድ ታሳቢ ገቢ ስሌት ማን ማን ጋር መሄድ እንዳለባቸው ያተኩረ የገበያ ጥናት የትኛው ስዕል ለማን እንደሚሸጥ የትኛው ከየትኛው እጅ መቅደም እንዳለበት ሽያጩ ስንት ሰዓት ተጀምሮ ስንት ሰዓት ማለቅ እንዳለበትና ያገኙትን ብር ከስራ በኋላ የት ሄደው ፈታ እንደሚሉበት ወዘተ በዝርዝር እቅድ ላይ ክብ ሰርተው ቁጭ ብለው በመደማመጥ በመመካከርና በመከባበር ሲወያዩ አየው። እጅግም ተገረምኩ። አስቡት እስኪ በእኛ የልጅነት ጊዜ እርስ በራሳችን ዋናዋና እቅድ ላይ ካልሆነ በስተቀር ሁሉንም ነገሮች በዚህ መልክ አንወያይበትም ነበር። ለዚህ ደግሞ ዋንኛው ምክንያት እቅዱን ዘርዝረን ከተወያየንበት እቅዱ መሰራረቅ ገበያ መጠላለፍ ያመጣል ከሚል የዋህ የልጅነት አስተሳሰብ የመነጨ ይመስለኛል። ፋሲል ይቀጥላሉ። በእኛ የልጅነት ወቅት እቅድ ግብአት ትግበራና የአፈጻጸም ስትራቴጂ ግላዊ ሲሆን የኛ ልጆች ደግሞ ሁሉንም እንቅስቃሴ በጋራ ከእቅዱ ጀምሮ እስከ ትግበራ አብረው በመደጋገፍ ይዘልቃሉ። የኛ የልጅነት ጓደኝነት ልባዊ ዘለቄታዊ ያለው ሰራም አልሰራም አብሮ ተካፍሎ መብላት ወይም ሶሻሊስታዊ አስተሳሰብ የተቃኘ ሲሆን ልጆቻችን ደግሞ ጥቅማዊ ትስስር ያደላበት ዘለቄታዊ ውስንነት ያለበት ሁሉም ልጆች እንደ ጥራታቸውና ልፋታቸው ልክ የድርሻቸውን የሚበሉ ወይም ካፒታሊስታዊ እሳቤ ያለበት ጓደኝነት የሚበዛበት ይመስለኛል። ልጆቻችንም ቢሆን የኛ የወላጃቸውና ማህበረሰቡ አስተሳሰብ ነጸብራቅ አይደሉምን በማለት ፋሲል ወደሚቀጥለው ሐሳብ ያልፋሉ። የእንቁጣጣሽ አበባ ስራም ቢሆን የኛ ያለምንም ቴክኖሎጂ እገዛ ከሐሳባችን አመንጭተን በኩበት ድፎ ዳቦ ማዓዛ ተነቃቅተን በአሪቲ ቄጤማው ዶሮና በጉጩ ህት ተመስጠን በዘሪቱ ጌታሁን እንቁጣጣሽ ውብ ዜማ ተነቃቅተን የምንሰራው ስራ ሲሆን ልጆቻችን ደግሞ በቴክኖሎጂ የታገዙ የውሃ ዳቦን እየናፍቁ ዶሮና በግ ከታረደ በኋላ እንጂ በነፍሳቸው ያሉ ቆብም የማይሰጣቸው ውሃና ሳር አቅርበው ለበጎችና ዶሮዎች ሳይመግቡ እነሱ ግን መመገቡ ላይ ፈረሰኛ ከአባወራ ይልቅ ለኔ ግባኛል የሚሉ ደፋር ቢጤ ናቸው። እኛና እነሱ ማለትም ልጆቻችን ግን አንድ ነገር ያግባባናል። ድምጿን ስንሰማ ይነዝረናል። ሁሌም መስከረም አንድን እንድናፍቅ ያደርገናል። ገና ቀጣይ 4-5 ትውልድ እንደሚወዳትም እርግጠኛ የሆንኩበት እንቁጣጣሽ የሚል እንቁና ዘመን ተሻጋሪ ዜማ ያበረከተችልን ዘሪቱ ጌታሁን ነች ብያምናለሁ። ዲደብሊዎች ይህንን ዜማ እንደምትጋብዙልኝ በማመን አዲሱ ዓመት የሰላም የፍቅርና የመተሳሰብ እንዲሆን ለመላው ኢትዮጵያውያን እመኛለሁ። ለመንግስትም ቢሆን ሀገር በፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮች የተሻለች ሀገር ትሆን ዘንድ ጫካ ካሉትም ሆነ ሌሎች ተቋሚ ኃይሎች ጋር ሀገርን ባስታረቀ ሁኔታ በትብብር መንፈስ የሚሰራበት ዘመን ያደርግልን ይላል ረዘም ያለው የፋሲል መልእክት። ፋሲል የመረጡትን ሙዚቃ ቀጥለን እናጫውታለን።

0: ለዶች ቨለ የጀርመን ድምጽ ያማርኛው ፕሮግራም ዝግጅት ክፍል አዘጋጆችና ታዳሚዎች እንኳን ለ2019 ዓመተ ምህረት የአዲስ አመት ባል አደረሳችሁ። አመቱ የሰላም የፍቅር የድገት ዘመን ይሁንልን ዘንድ እመኛለሁ ያሉት አስተያየት ሰጪ ስም አልጠቀሱም። መልእክቱን የላኩት ግን ከስልጤ ወራቢ እንደሆነ ጽፈውልናል። ቀጣዩ አስተያየት ከመቶ አለቃው ቤታሪኩ ከሐረር ነው በድምጽ የደረሰን።
1: ሙታ ስትቀበር ያመት ያም ሄደ ለኔ ምንም አይደል ከሁለት አንድ ያጣ ብቻ ሆኝ እንዳልቀር ፎቁ ቢገነባ አስፋልቱ ቢንጣለል ሺ በሬ ቢንጋጋ መቷልም ቢጠገት ምን ያደርግልኛል ለማኖር ሺ አመት ያው በገሌ ብላ ተናግራለች ድመት። አጭዶ ለመበተን አፍሶ ለመልቀም ካልሆነ በስተቀር ግራ ጋቢ ሆኗል መላቅጥ የጠፋው ያገራችን ነገር። ስራ በዘረኞች ፍርድ በዘረኞች በሆነበት አገር ትርጉሙ ምንድን ነው ለስቃይ ካልሆነ ሰው ሆኖ መፈጠር። ውሉ በጠፋበት ድንብርብር ባላገር ሰው ሆኖ መፈጠር መኖር እኮ አይደለም መቃብር መግባት ነው ጭራቱን መቃብር። ዘወትር ጧት ማታ ባንክሩ የማያት አልችኝ የምላት አገሬ ብቻ ናት ጠብጥላቻ ጠፍቶ ፍቅር ይዝነብታት። አገሬን ከማያት ሞታ ስትቀበር እኔ ያለሙትና መልሱብኝ አፈር። ውቤ ታሪኩ መቶ አለቃ ሐረር። ለመላው የዲደብሊው ሰራተኞችና አድማጮች እንኳን ለ2019 ዓመተ ምህረት በሰላም አደረሳችሁ። መጪው ጊዜ የአብሮነት የሰላም የደስታና የብልጽግና እንዲሆንልን ከልብ እመኛለሁ። በተረፈ ቸር ይግጠመን።
0: መጥዋለቃው ቤታሪኩ እኛም እርሶን እንኳን ለአዲስ አመት በሰላም አደረሰው እንላለን። እንደመሸ አይቀር ይነጋል የተባሉ የፌስቡክ ተከታያችን ደግሞ ብልጽግና ያለ ምን ደስታ አለ ሲሉ በጥያቄ አስተያየታቸውን ጀምረዋል። ቤታችሁን ሰፈራችሁን በተረኞች የተቀማችሁ በዳቦ ስሙ ለልማት ተብሎ ይዞታችሁን የለቀቃችሁ ለኛ በአል አይመስልም ሲሉ አስተያየታቸውን ልከዋል። መሐመድ ሐሰን ደግሞ ከሳውዲ አረቢያ ነው የሚጽፉልን። ሰላም ሰላም እንዴት ናችሁ ዲደብሊዎች? በጣም ነበር የምወዳችሁ። ለሶስት ወር ያህል ሳውዲ በስራ ላይ ነበርኩ። ስላልተመቸኝ ፕሮግራማችሁን አልተከታተልኩኝም። እንወዳችኋለን ካሉ በኋላም የሰው ልጅ ፍላጎትን ለማሟላት ከሀገር ሀገር ይዘዋወራል። ስራ ፍለጋ እኔም ያልፈልኛል ብዬ ሳውዲ ወደሚባል ሀገር ሄድኩኝ። እዚያ ሀገር ሁሉም ሰው አላህን ፈሪ መስለኝ ነበር። አረቡ እስከ 3 ወር አብሽር አለና ደሞዝ ጠይቀው ሰጣሃለው ይያለ መጨረሻ ላይ ደሞዝ የለህም አለኝ። አላህን ፈሪ ናቸው ብዬ ነበር። ግን ያ የተከበረ ሀገር የነብዩ መሐመድ ሀገር ስንት ሰው ያለቅስበታል። ብዙ ወንድምና እህቶች ያለቀሱ ነው። ፈጣሪ ለሚያለቅሱ ወገኖች ይድረስ። ሪያድ የኢትዮጵያ ኤምባሲ የሚሰቃዩ ወገኖችን የሚታደግ አሰራር ቢዘረጋ መልእክቴን አድርሱልኝ። መሐመድ ነኝ ከሳውዲ አመሰግናለሁ ብለዋል። ይሄው መሐመድ መልእክቱን አየር ላይ አውለናል። 2244 በቴሌግራም የላኩት መልእክት እንዲህ ይላል። ሰላም እንዴት ናችሁ ዶቼ ቬሎች? የተሳካ የጣፈጠ ኑሮ መኖርን ይለግሰን አገራችንንም ሰላም እንዲያደርግልኝ ምኞቴ ነው ብለዋል። አስተያየት ሰጪው 2244 አው በማንኛውም ጊዜ በቴሌግራም ቦት ሰራሻችን እንዳሁኑ አስተያየቱን መላክ ይችላሉ። ወደሚቀጥለው አስተያየት ስናልፍ ጥቁር አሚን ናቸው ከደሴ። እሳቸውም የመልካም ምኞት መግለጫ አላቸው። ለዶች ፍለጥ አብያ ሰራተኞች በሙሉ፣ ለብርቅዮቹ የጣቢያው የዘውትር አድማጭ ተከታታዮች፣ እንዲሁም ለመላው ኢትዮጵያውያን በሙሉ እንኳን ከዘመን ዘመን አሸጋግራችሁ። አዲሱ ዓመት የሰላምና የጤና የጥይት ድምጽ የማይሰማበት ዓመት ያደርግልን ብያለሁ ብሏል። ጥቁር አሚን ለእርሱም መልካም አዲስ ዓመት ይሁንሉ። በአዲሱም ዓመት ተሳትፎ አይለየን። ቀጣዩ መልእክት የደረሰን በድምጽ ከአዲስ አበባው ደንበኛችን ሀብታሙ ነው።
2: እኔ ስትልኝ ዲደብሊው እንዴት ናችሁ? ሰላም ለእናንተ ይሁን። እንኳን አደረሳችሁ ማለት እፈልጋለሁኝ ለ2019 ዲጂብሊው ስታፎች በሙሉ እኔ ሀብታሙ ካሳ ይባላለሁኝ። ከአዲስ አበባ ከዚህ በፊት በጣም በተከታታይ ሳተፍ ነበረ፣ ግን በአንዳንድ ጉዳዮች ከመሀል ጠፍቼ ቆይቼ ነበረ። 2018 እኔ ጋ መልካም መጥፎም ጎን ነበረው። ከመልካሙ ስጀምር 2018 ላይ ሶስት ነገሮች አቅጄ ነበረ። ሁለቱን አሳክቻለሁ፣ አንዱ አልተሳካም። ከዛ ባለፈ 2018 መጥፎ ነገር በጣም ታናሽ ወንድሜ ታሞብኝ በጣም የለፋውበት ዓመት፣ በጣም የተሰቃየውበት ዓመት ነበረ። ያው አሁን እሱ ደግሞ በመዳኑ ድኖልኛል፣ በጣም ደስተኛ ነኝ። በዚህ ነበር 2018 ያለፍኩት ማለት ይቻላል። ደግሞ እንደ ሀገር ሳካሰም ነው ብዙ ወገኖችን በአማራም ክልል በትግራይም በአንዳንድ ጊዜ በእነሱ ግጭቶች ያጣሁበት ጊዜ ነው። ከሞላ ጎደል ግን ተመስገን ነው። ይሄ ነገር ከነገ ጀምሮ ቢስተካከል ደስ ይለኛል፣ ነገሮች ቢቀረፍ ደስ ይለኛል፣ ሀገራችን ወደ ሰላም ብትመለስ ደስ ይለኛል። ምኞቴም ነው እውነት ለመናገር። ፈጣሪ ሰላሙን እንዲያመጣልን እጸልያለሁኝ። እናንተንም በጣም አመሰግናለሁኝ። እዚህ በተጨማሪ ደግሞ አድማጮች መሀል ላይ ሲሳተፉ የነበሩ እነ አለማየሁ መላከ አይ ቲንክ ከጤናዳም ሰፈር እያለ ግጥም ያቀርብልን የደሰው ደንበኞቻችን የሀረሮቹ ሁሉንም እንኳን አደረሳችሁ ማለት እፈልጋለሁኝ። መልካም አዲስ ዓመት ማለት እፈልጋለሁኝ። በተለይ አለማየሁ መላከ እነሱን ግጥሞቹን በደንብ ኦርጋናይዝ አድርጎ ቢያሳትማቸው ባይ ነኝ። በጣም ጥሩ እይታ ነው ያለውና እነሱን ቢጽፋቸውም ሪኮመንድ አደርጋለሁኝ። ቴንክ ዩ በጣም።
0: ውድ ሀብታሙ እንኳን ወደ ዝግጅታችን በሰላም ተመለሱ። እቅዱን ከሞላ ጎደል ስላሟሉ ወንድሞም ስለተሻለው እንኳን ደስ አለው እንላለን። በአስተያየቱ ያነሷቸው የጅንካው ደንበኛችን አለማየሁ መላከ ባለፈው ሳምንት ምክርና ምኞት አዘል ስንኝ ልከውልን ነበረ። ይህንንም አየር ላይ ውለናል። ምናልባት አለማየሁ መላከ በሚቀጥለው ጊዜ ሰፈራቸው ለምን ጤናዳም ሰፈር እንደተባለ ይገልጹልን ይሆናል። እስከዚያው ለተሳትፏችሁ ሁላችሁንም እናመሰግናለን። አስተያየት፣ ጥቆማ ወይም ገንቢ ትችት እንዲሁም የአፋልጉኝ ማስታወቂያ ካላችሁ ጻፉልን፣ ወይም አስተያየታችሁን በድምፅ ቀርጻችሁ ላኩልን። አድራሻችን ዶቼ ቬለ አማሪክ ሰርቪስ 53110 ቦን ጀርመኒ ነው። ይህ የፖስታ ቤት አድራሻችን ነው። ኢሜይል ልትልኩልን ከፈለጋችሁ ደግሞ amharic@dw.com ነው አድራሻችን። የመልእክት መቀበያ ስልክ ቁጥራችን 0049-2284-291649 ነው። በፌስቡክ ሜሴንጀር ወይም @dw አምሃሪክ ቦት ብላችሁ አንድ ላይ ጽፋችሁ በቴሌግራም ላይ ብትፈልጉን ታገኙናላችሁ። እዛ ላይም አስተያየታችሁን ልትልኩልን ትችላላችሁ። ልደት አበበ ነኝ። መልካም ሳምንት።

0: ፌስቡክ ላይ በመከታተል ላይ የሚገኙ አድማጮች ከጻፏቸው አስተያየቶች ጥቂቶቹን ላቀርብ። መናው አስማማው እንዴት ናችሁ? ኢትዮጵያ በጣም ሰላም አጣለችና ፈጣሪ ሰላሟን ይመልስላት ብለዋል። ፍስሐ መኮንን ሰላም እንደምን ዋላችሁ? 2018 ሰላም ያልነበረበት ህዝብ በብዙ መልኩ ዘመነ ፍዳ ያሳለፈበት ነበር። 2019ም አሁን በመገናኛ ብዙሃን ከምንሰማው የመሪዎች ዛቻ ከባለፉት አመታት የከፋ ሊሆን ይችላል። ፈጣሪ ኃያል ነው፣ ሰላሙን እንዲሰጥ ተመኝተዋል። ስንጥ ሸለቆ የሚል ስም ያላቸው አድማጭ ደግሞ ዲደብሊዎች ሰላማችሁ ይብዛ፣ እንዴት ነው አዲስ አመት? እኛ አለን። ከኑሮ ውድነት ጋር እንደተዋቀስን ይኸው 6 አመት ደፈንን፣ ግን አለን ብለዋል። ሸምስ መሐመድ አለን አለን፣ ጆሮአችንን ለናንተ እጃችንን ለማዳም አድርገን ብለዋል። ሱመያ ይሳቅ ደግሞ ከ2018 2019 ያው ነው፣ አዲስ ነገር አይኖርም፣ የቁጥሮች እድገት ብቻ ነው የምንጠብቀው። ምክንያቱም ሁሉም በ2018 ያሉ ችግሮችን ይዘን ነው የቀጠልነው፣ በእኔ እይታ የባሰ አያምጣ ብሎ ፈጣሪን መለመን ብለዋል። ኢብራሂም ሼክ 2018 ዲደብሊዎች ተከታታዮችን በጣም የሚያዳሉት አመት ሲሆን 2019 እንደምታስተካክሉት ተስፋ አድርጋለሁ ብለዋል። ሊስተካከል ይገባል የሚሉትን ኢብራሂም ሼክ ቢጽፉልን መልካም ነው ብለን እናምናለን። ነጋሽ መሐመድ የዛሬውን የትኩረት በአፍሪካ መሰናዶ አዘጋጅቷል፣ እንዲህ ይቀርባል።
1: ትኩረት በአፍሪካ።
2: ትኩረት በአፍሪካ በየሳምንቱ እንደሚሆነው ዛሬም ሁለት ርዕሶችን ይተነትናል። የአፍሪካ መካነ አራዊት ጠባቂ ድርጅት አጥራጣሪ ዓላማ ያልነው ቀዳሚው ነው። ሌላኛው የአፍሪካውያን ቀውስ በካምቦዲያ ብለነዋል። በየተራ ጠብቁን። ዓላማው ድንቅ፣ አጀማመሩ ደግ ደግሞ ትልቅ፣ መስራቾቹም እውቅ ቱጃሮች ናቸው። የመስራቾቹ ፍላጎት የኋላ ኋላ ምግባር ግን ዓላማ እቅዳቸውን ማጠያየቁ እንጂ ቀቢጸ ተስፋው። ነገሩ እንዲህ ነው። ጥቅል ዓላማው የአፍሪቃን የተፈጥሮ ሀብት መንከባከብ፣ ልዩ ትኩረቱ የአፍሪቃ መካነ አራዊት ወይም ፓርኮችና ራሳቸውን አራዊቱን ከጥቃት መከላከል ነው። በ2000 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። መንበሩን ጆሃንስበርግ ደቡብ አፍሪካ ላይ አድርጎ ተመሰረተ። ስሙም የአፍሪካ መካነ አራዊት ተንከባካቢ ድርጅት ተባለ። አጠር አድርገው የአፍሪካ ፓርኮች ይሉታል፣ አፍሪካን ፓርክስ። የአፍሪካ ፓርኮች መጀመሪያ ላይ በብዙ የአፍሪካ ሀገራት የተፈጥሮ ሀብት እንዲጠበቅ ያደረገው ጥረትና የሰጠው ድጋፍ በእርግጥ ብዙ ባያስመሰግነው ብዙዎች እንዳሉት አያስወቅሰውም። ድርጅቱም የብሪታንያውን ልዑል ሃሪ፣ የንጉሥ ቻርልስ ሳልሳዊ ልጅንና ሌሎች እውቅ ሰዎችን አባልና ተባባሪ በማድረጉም ስምዝናው ገናና፣ ዝሆንን የመሳሰሉ እንስሳትን ደህንነት የማስጠበቅ ምግባሩ ተወዳጅ፣ ገቢውም ጠርቅቶ ነበረ። ከ2016 ጀምሮ የድርጅቱ ጠንካራ አባል የሆኑት ልዑል ሃሪ በ2023 የድርጅቱም የቦርድ ሊቀመንበርም ሆኑ። በያዝነው ወር መስከረም ግን ስልጣን ይለቃሉ። ድርጅቱ የወጣቱን ልዑል ስልጣን መልቀቅ የቦርድ መሪዎች ለውጥ በማለት እንደ ዘወትር ሁነት ቀለል አድርጎ አስታውቆታል። የድርጅቱን ሥራ አሰራርና የመስራች መሪዎቹን ቅራኔ ያጠናው ኔዘርላንዳዊ ጋዜጠኛና ደራሲ ኦሊቨር ፋን ቤመን እንደሚለው ግን ጉዳዩ ሹም ሽር፣ ለዚያ ያበቃውም የጥቅም ግጭት ነው።
3: አዎ፣ በቅርቡ የሆነው በእኔ ሥራዎች፣ በመጽሐፌና በብሪታንያ መገናኛ ዘዴዎች የአፍሪቃ ፓርክና የመሪዎቹ ሥራ ተጋልጧል። ሰብአዊ መብቶች እንደሚጥሱ፣ ሰዎችን እንደሚያሰቃዩ፣ ብዙ ግፎችን እንደሚፈጽሙ ተጋልጧል። ልዑል ሃሪም በጣም አወዛጋቢ ሰው ነው። ይሁንና እንደሚመስለኝ ልዑል ሃሪ ከተፈጥሮ ጥበቃ ለዱር እንስሳ ደህንነት ከሚደረግ ድጋፍ እርዳታ ጋር ስሙ መነሳቱ ጥሩና ተገቢ ነው። አሁን ግን ልዑሉና ድርጅቱ ወይም ቀሪዎቹ መሪዎች አንዳቸው ሌላቸውን የሚያዩበት እንደ ሸክም ነው። ስለዚህ አብሮ ከመሆን ይልቅ መለያየታቸው ጥሩ ነው።
2: ድርጅቱ እንደሚለው በሶስት የአፍሪቃ ሀገራት ውስጥ 24 ጥብቅ መካነ አራዊት ያስተዳድራል። መካነ አራዊቱ ከ20 ሚሊዮን ሄክታር የሚበልጥ መሬት ይሸፍናሉ። ድርጅቱ ከየመንግስታቱ ጋር በሚያደርገው ውል መሰረት ቦታዎቹም የየመንግስታቱ ንብረት እንደሆኑ ይቀጥላሉ። የየቦታዎቹ አስተዳደር የእንስሳቱ ጥበቃ፣ የመሰረተ ልማት አውታርና ጎብኚዎችን የማስተናገዱ ስራ የድርጅቱ ኃላፊነት ነው። ገቢውስ? ገቢው አይደለም፣ ጸጥታ ማስከበሩም የድርጅቱ ፋንታ ነው። ጋዜጠኛ ፋን ቤመን እንደሚለው መካነ አራዊቱን በጠመንጃ ጭምር የሚያስጠብቁ የሚቆጣጠሩትና መካነ አራዊቱ ድንበር ላይ የሚገኝ ከሆነ ደግሞ ከሀገር የመውጣትና የመግባት ፍቃድ ሰጪ ነሽዎችም የአፍሪቃ ፓርኮች መሪዎች ናቸው። በመንግስት ውስጥ ያሉ መንግስት ናቸው።
1: They sign a deal with a government.
3: ከመንግስት ጋር ይስማማሉ። መሬቱንም ንብረቱንም ሙሉ በሙሉ ይቆጣጠራሉ። ርግጥ ነው መሬቱ ወረቀት ላይ የመንግስት ነው። ይሁንና መሬቱ ላይ የሚሆን የሚታሰብና የሚደረገውን በሙሉ በዚህ ሀገር ህግ መሰረት የሚወስኑት እነሱ ናቸው። ታጣቂዎች አሏቸው። የሚፈልጉትን ማጥቃት ይችላሉ። ፓርኩ ድንበር አካባቢ የሚገኝ ከሆነ ደግሞ የድንበር መግቢያና መውጫ ፈቃጆቹ እነሱ ናቸው። እና ስልጣናቸው በጣም ብዙ ነው። በመንግስት ውስጥ እንዳለ መንግስት ናቸው።
2: የአፍሪካ ፓርኮች ድርጅት ለአፍሪካ መንግስታት የሰጠው ጥቅም ብዙ ነው። ድርጅቱ ብዙዎቹ መንግስታት የማይሳካላቸውን ለመካነ አራዊቱና ለየደኑ ዓለም አቀፍ ባለሙያዎችን ገንዘብና ሀገር ጎብኚዎችን ለመሳብ ጠቅሟል። አካንጌራ በተባለው የሩዋንዳ ብሔራዊ ፓርክ የታየው ለውጥ እንደ ጥሩ አብነት የሚጠቀስ ነው። የዛኑ ያክል ለአራዊትና አራዊቶቹ ላሉበት አካባቢ የሚደረገው ጥበቃና እንክብካቤ በየአካባቢው ህዝብ ላይ ከፍተኛ ጫና፣ አንዳንዴ ጭቆናና በደልም ማድረሱ እንጂ ቁጭቱ። ኮንጎ ብራዛቪል ወይም ኮንጎ ሪፐብሊክ አድዛላ ኮኩዋ ብሔራዊ ፓርክ ተፈጸመ የተባለው በደል ደግሞ ለጊዜው ከታወቁት በደሎች ሁሉ በጣም ከባድና አሳሳቢ ነው። በአካባቢው የሚኖረው የባካ ጎሳ አባላት በ2023 እንዳስታወቁት የመካነ አራዊቱ ጠባቂዎች ነዋሪዎችን በየጊዜው ያንገላታሉ፣ አሰቃይተዋል፣ ሴቶችን ደፍረዋል። ድርጅቱ የሰየመው አንድ የብሪታንያ መርማሪ ተቋም ቢያንስ በ21 ሰዎች ላይ በደል መድረሱን በ2025 አረጋግጧል። ድርጅቱም ጥፋቱን አምኖ አሰራሩን ለማሻሻል ቃል ገብቷል። ይሁንና ጋዜጠኛ ፋን ቤመን እንደሚለው የመርማሪው ተቋም ሙሉ ዘገባ እስካሁን ድረስ ይፋ አልሆነም። ይህ ደግሞ ድርጅቱ ያደረገውን ስምምነት የሚጥስ ወንጀሉን የሚያድበሰብስ የድርጅቱን መሪዎችን ዓላማም ለጥርጣሬ የሚዳርግ አይነት ነው። እንደ ጋዜጠኛው
3: ከፍተኛ የሰብአዊ መብት ጥሰት መፈጸሙን አረጋግጠዋል። ዘገባው ግን ይፋ አልወጣም። በትክክል የተፈጸመው ምንድን ነው? ምን ያህል ከባድ ነው? እነማን ፈጸሙት? አይታወቅም። ይህ እንቆቅልሽ ነው፣ ምክንያቱም ከኮንጎ ብራዛቪል መንግስት ጋር ስምምነት ተፈራርመዋል። ዘገባውን ለኮንጎ ብራዛቪል መንግስት እንኳን አላሳዩ።
2: ጋዜጠኛና ደራሲ ፋን ቤመን እንደሚለው ድርጅቱ በሚቆጣጠራቸው በተለያዩ አካባቢዎችም በርካታ የመብት ጥሰቶች ደርሰዋል። ድርጅቱ ግን የመብት ጥሰቶች ደርሶባቸዋል ከሚባሉት አካባቢዎች አንዳንዶቹ ድርጅቱ የማይቆጣጠራቸው እንደሆኑ አስታውቋል። ይሁንና ጋዜጠኛውና ሌሎች ጉዳዩን በቅርብ የሚያውቁ እንደሚሉት የድርጅቱ መስራቾች ገና ከመጀመሪያው ጀምረው ድርጅቱን የመሰረቱት የአፍሪካን ሀብት ለመቀራመትና ለመቆጣጠር አስበው ነው። ይህ ደግሞ ለአፍሪካ ዘመናዊ ቅኝ አገዛዝ ብጤና የሚሆነው። አምስቱ የድርጅቱ መስራቾች ሀብት ሞልቶ የተረፋቸው ወይም በጣም ተጽዕኖ አድራጊዎች ናቸው። ከአምስቱ አንዱ ፓውል ፌንትነር ፋን ፍሊሲንገን በ2000 ዓመት ድርጅቱ እንዲመሰረት ሐሳብ ሲያቀርቡ በይፋ ያሉት አፍሪካን ለመርዳት፣ የተፈጥሮ ሀብቷን ለመጠበቅና አፍሪካውያንን ለማገዝ ነው። ከወላጆቻቸው በወረሱት ሀብት ተንደላቀው የሚኖሩት ፋን ፍሊሲንገን ለሌሎቹ መስራቾች የነገሩት ግን አፍሪካውያን የራሳቸውን የተፈጥሮ ሀብት ለማስተዳደር ሀብቱም እውቀቱ ፍላጎቱም የላቸውም ብለው ነው ይላል ጋዜጠኛ ፋን ቤመን። ጋዜጠኛው እንደሚለው የእነዚህ ቱጃሮች አያት ቅድመ አያቶች ኡተረሽት ወይም ሌላ ስፍራ ብቻ ኔዘርላንድ ውስጥ ከሚገኘው አብያተ መንግስቶቻቸው ሆነው የአፍሪቃን ካርታ እያዩ አፍሪካን ቀኝ ለመግዛት ይወስኑ ነበር። የሆነቹ ደግሞ እዚያው አፍሪካ በተለይ ደቡብ አፍሪካ ጽፈት ቤት ከፍተው በድጋፍና እርዳታ ስም የ19ኛውን መቶ ክፍለ ዘመን የአያት ቅድመ አያቶቻቸውን አገዛዝ እየደገሙት ነው። ልዑል ሐሪን ያልፈለጉበት አንዱ ምክንያትም ሌላ ሊሆን አይችልም እንደ ጋዜጠኛው። ብዙ ጊዜ ተብሏል። አንድ ሰሞን ጉዳው ከካምቦዲያ በሚያንማር በኩል ታይላንድ ከታይላንድ በባንኮክ አድርጎ አፍሪካ ርዕሰ ከተሞች ደርሶ ብዙዎችን አነጋግሮ ብዙዎችን ነቅንቆም ነበረ። የእስያ የተደራጀ የኢንተርኔት ማጭበርበሪያ መረብ። የተባበሩት መንግስታት ድርጅት እንደሚለው በአብዛኛው ደቡብ ምስራቅ እስያ ውስጥ በኢንተርኔት የሚቀለጣጠፉት የማጭበርበሪያ ሴራዎች በየዓመቱ ብዙ ሚሊዮን ዶላር ያስገኛሉ። ያሰርቃሉ ቢባል ምናልባት በትክክል ሳይገልጸው አይቀርም። የአጭበርባሪዎቹ ሰለቦች በሐሰት ሰነድ መረጃ ወይም ስምና ቁጥር ገንዘብ የሚወሰድባቸው ብቻ አይደሉም። ሰነዱን የሚያጭበረብሩት የኢንተርኔት አዋቂዎች ራሳቸው የሌብነቱ መረብ ግንባር ቀደም ሰለቦች መሆናቸው ነው ዚቁ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥናት እንዳመለከተው ከ66 ሀገራት የተመለመሉ ከ300 ሺህ የሚበልጡ ሰራተኞች አሏቸው። በአብዛኛው ወጣቶች፣ ጥሩ የተማሩ፣ የእንግሊዘኛና የኮምፒውተር እውቀት ያላቸው ናቸው። ወጣቶቹም ጥሩ ስራ፣ ጠቀም ያለ ደሞዝና ገቢ እንደሚያገኙ በያሉበት ሀገር ይነገራቸዋል። ይሄዳሉ። በየማጭበርበሪያ ማዕከላቱ ከደረሱ በኋላ ያሳዳሪዎቻቸው እንጂ በርግጥ የራሳቸው ሊሆኑ አይችሉም። ሴቶቹም ይደፈራሉ። ወንዶቹ አድርግ የተባለውን ካላደረገ ይደበደባል። በኤሌክትሪክ ይንጨረጨራል።
4: በኤሌክትሪክ ንዝረት ይጠብሱናል። እኔንም ጠብሰውኛል። እግሮቼ ላይ የሆነ የሚያቃጥል ነገር ረጭተውብኛል። አይታየኝም። ከዚያ በዱላ በጥፊና በቦክስ ደበደቡኝ። ለፈጣሪ ከመጸለይ ሌላ ምንም ምርጫ የለም።
2: አብዛኞቹም አፍሪካውያን መሆናቸው ነው አሳዛኙ ሀቅ። አንዳንዴ ታጋቾቹ ከየማዕከላቱ ያመልጣሉ። አልፎ አልፎ ማዕከላቱ የሚገኙባቸው ሀገራት መንግስታት ታጋቾቹን በኃይል ያስለቅቋቸዋል። አፍሪካውያን ወጣቶች ራሳቸውን ማመለጡ ጸጥታ አስከባሪዎች አስለቀቋቸውም ወደ የሀገራቸው የሚመልሳቸው ብዙ ጊዜ የለም። ከብዙ ግፊት፣ ጩኸት፣ ዋይታና ጫና በኋላ የሚባንኑት ያውም ጥቂት የአፍሪካ መንግስታት ዜጎቻቸውን ማስወጣት ቢፈልጉና ቢፈቅዱ እንኳን የማጭበርበሪያ ማዕከላቱ ባሉባቸው ሀገራት ኤምባሲ የላቸውም። የዓለም አቀፉ የመብት ተሟጋች ድርጅት የአምነስቲ ኢንተርናሽናል ባልደረባ ሞንቲሴ ፌሬር እንደሚሉት ግን የአፍሪካ መንግስታት አብዛኛውን ጊዜ ዜጎቻቸውን የማይወስዱት ኤምባሲ ስለሌላቸው ብቻ አይደለም፣ ለየዜጎቻቸው ደንታቢስ ስለሆኑ ጭምር እንጂ።
4: አንዳንድ አገራት ለዜጎቻቸው ዜሮ ፍላጎት ስላላቸው ጭምር ነው። ለምሳሌ አንዷን ኤርትራዊት አነጋግሬ ነበረ። ፓስፖርት የላትም። ፓስፖርት ተሰጥቷት አያውቅም። ምክንያቱም ከአገሯ ከወጣች ብዙ ዓመቷ ነበረ። ብዙ አገራት ለሚገኙ የቆንስላ ጽፈት ቤቶች ስልክ ደወለች። አንዳቸውም ስልካቸውን አላነሱም። እንዲህ አይነት ነገር ብዙ አፍሪካውያንን ያጋጥማል። የአፍሪቃ መንግስታት ወይም ቆንስላቸው ዜጎቻቸው ወደ የአገሮቻቸው የሚመለሱበት ትክክለኛ ሰነድና ገንዘብ ሊሰጡ ቀርቶ ስልክ እንኳ አያነሱም።
2: በርካታ የማጭበርበሪያ ማዕከላት ካሉባቸው ሀገራት አንዷም ካምቦዲያ ናት። የካምቦዲያ መንግስት ማዕከላቱን ለመዝጋት ወይም ወንጀለኞቹን ለማጋለጥ ብዙ ጊዜ ሲያቅማማ፣ አንዳንዴ ደግሞ ጨርሶ ፈቃደኛ ሳይሆን ቀርቶ ነበረ። ዓለም አቀፍ ጫና ሲበረታበት በተለይም ዩናይትድ ስቴትስ፣ የአውሮፓ ህብረትና ብሪታንያ ካምቦዲያ ላይ የገንዘብ ማዕቀብ እንደሚጥሉባት ካስፈራሩ ወዲህ ግን የካምቦዲያ መንግስት አንዳንድ ማዕከላትን አዘግቷል። ካምቦዲያ መንግስት የወሰደው እርምጃ ተገደው በየማዕከላቱ ሲሰቃዩ ለነበሩት ወጣቶች በርግጥ እፎይታ በሆነ ነበረ። እንዳለመታደል ግን አልሆነም። እርምጃው ሌላ ጣጣ ይዞ መጣ። ከየማዕከላቱ የወጡት ሰዎች በተለይም ያብዛኛው የአፍሪካ ሀገራት ዜጎች ወደየሀገራቸው የሚወስዳቸው ስላጡ በየአውራ ጎዳናው ፈሰሱ። ይህ ደግሞ ህግ መጣስ ነው። ፖሊስ ያገኛቸውን አሰረ። ሌሎቹ በየጎዳናው ቀሩ ይላሉ ሞንቴሴ ፌሬር።
4: ሌሎች ያነጋገርናቸው ደግሞ ወደየአገራቸው እስኪመለሱ ወይም ፖሊስ እስኪይዛቸው ድረስ በየጎዳናው ላይ ወደቁ።
2: ወጣቶቹም ከየማዕከላቱ ሲወጡ ከአካላዊ ጉዳት በተጨማሪ ከየደረሰባቸው የአእምሮ መረበሽ የመንፈስ ስብራትና የተስፋ ጽልመት ጋር መጋፈጥ እንደገና ግድ አለባቸው። የተባበሩት መንግስታት ድርጅት ባልደረባ ፒያ ኦቦሮይ እንደሚሉት ብዙዎቹ ከየቅጽር ግቢው የሚወጡት ከከፍተኛ የስነ ልቡና ቀውስ ጋር ነው። እነዚህ መከረኛ ወጣቶች ሐኪም፣ የስነ ልቡና አዋቂ፣ የማህበራዊ ጉዳይ አማካሪ ማግኘት ሲገባቸው በተለይ አብዛኞቹ አፍሪካውያን ወደ የሀገራቸው የሚመልሳቸው መንግስት ማጣታቸው በርግጥ አሳዛኝ መራርም ሀቅ ነው። ነጋሽ መሐመድ ነኝ። መልካም አዲስ አመት።
0: አድማጮቻችን፣ የአዲሱ አመት ሁለተኛ ቀን የዶች ቨለ ስርጭት እየተገባደደ ነው። አሁን ስርጭታችንን ከማጠናቀቃችን በፊት የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። ኢትዮጵያ የምስራቅ አፍሪካ ቀጠናን ያተራመሰች ነው ስትል ኤርትራ ከሰሰች። የኤርትራ የማስታወቂያ ሚኒስቴር ያወጣውን መግለጫ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የኢትዮጵያው ገዢ የብልጽግና ፓርቲ አፍሪካ ቀንድን አለመረጋጋት ውስጥ ለመዝፈቅ በንቃት እየሰራ ነው ሲል ከሷል። ለብሪክስ ጉባኤ ህንድ ኒው ደልሂ ከተማ የገቡት ጠቅላይ ሚኒስትር አብይ አህመድ ከስብሰባው ጎን ለጎን የኢራን ፕሬዝደንትን ጨምሮ ከተለያዩ ሀገራት መሪዎች መወያየታቸውን ገለጹ። ከኢራኑ ፕሬዝደንት መስዑድ ፔሽጊያን ጋር በቀይ ባህር አካባቢ ባሉ ወቅታዊ ሁነቶችና አጠቃላይ የቀጠናው ደህንነት ላይ ያተኮረ ውይይት ማካሄዳቸውን ገልጸዋል። የቀጠናውን መረጋጋት እውን ማድረግ በሚቻልባቸው ጉዳዮች ላይ መምከራቸውንም አክለዋል። በኢራን ይደገፋሉ የሚባሉት ሁቲዎች በዛሬው ዕለት ማዩን የተባለችውን የየመን ደሴት መቆጣጠራቸው ተሰማ። የሁቲዎች በትናንትናው ዕለትም በአካባቢው መሳለ መሳይ የምትገኘውን ፔሪም የተባለች ደሴት መቆጣጠራቸው ተገልጾ ነበር። ኢራቅ ከኢራን ጋር የሚያዋስኗትን 3 ድንበሮች ዛሬ መዝጋቷን አስታወቀች። ኢራን ይህንን እርምጃ የወሰደችው ከኢራን ድንበር ተወንጭፏል የተባሉ ድሮኖች የሳውዲ አረቢያ የነዳጅ ማስተላለፊያ ቱቦዎችን ኢላማ ማድረጋቸውን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጥቃቱ በኢራን ላይ ጣታቸውን ቀስረዋል። ሩሲያና ዩክሬን አንዱ በሌላው ላይ የሚፈጽሙት ጥቃት እንደቀጠለ ነው። ሩሲያ በዩክሬን ዛፖሪዣ ግዛት ለሊቱን ለዛሬ አጥቢያ ፈጸመችው በተባለ የድሮን ጥቃት 5 ሰላማዊ ሰዎች ሞተው ቁጥራቸው በውል ያልታወቀ በርካቶች መቁሰላቸው ታውቋል። ድብደባው የተካሄደው በመኖሪያ ቤቶች አካባቢ መሆኑን የግዛቲቱን አስተዳዳሪ ጠቅሶ የጀርመን ዜና አገልግሎት ዘግቧል። አድማጮቻችን፣ የዛሬው ስርጭታችን ይህንን ይመስል ነበረ። በመስተንግዶ አብሬያችሁ የቆየሁት እሸቴ በቀለ ነኝ። ጤና ይስጥልኝ።